0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐምሌ 28 ቀን 2018 ዓ.ም ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። ነጋሽ መሐመድ ያለም ዜና ያቀርብልናል። ሂሩት መለሰ ስርጭቱን እየመራው እስከ ፍጻሜው አብራችሁ እቆያለሁ። አብራችሁን ቆዩ። ስርጭታችን በሳተላይት በኢትዮ ሳት NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ይደመጣል። ትራንስፖንደሩ MEH 01 ወይንም EEH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። ስርጭቱን በቀጥታ በፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ብላችሁ በመግባት ተከታተሉ። በተሰቦኑ ለሌሎችም አጋሩ። በአንድ ሰዓት ቆይታችን የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊዎቹ ጤናና አካባቢና አውሮፓና ጀርመን ዝግጅቶች ይቀርባሉ። በሰሜን ምዕራብ ኢትዮጵያ ጠረፍ የተከሰተው ውጊያ ወደ ለየለት ጦርነት የሚሸጋገር ከሆነ ችግሩ ከአገር ውስጥ ስጋት ወደ ቀጣናውም ሊሸጋገር እንደሚችል ተንታኞች እያስጠነቀቁ ነው። በሰሜን ኢትዮጵያ የተቀሰቀሰው አዲስ ግጭት ከባድ የሰብአዊ መብት ጥሰት ሊያስከትል እንደሚችል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስጠነቀቀ። እነዚህና የሸረሪናው ውጊያ ያሰጋው ከባድ ጦርነት መጀመሪያ ይሆን? እንዲሁም የሁለት ፖለቲከኞችና የአንድ ጠበቃ ስር በተሰኙ ርዕሶች ስር የተዘጋጁ ቅንብሮችም በዜና መጽሔት ዝግጅታችን ይቀርባሉ። ሳምንታዊው ጤናና አካባቢ፣ የችግኝ ተከላ ቁጥሮችና ለውጦች በሚል ርዕስ ከተሰናዳ ዝግጅት ጋር ይጠብቃቸዋል። አውሮፓና ጀርመን ደግሞ በስራ ላይ መዋል በጀመረው አዲሱ የአውሮፓ የፈላሲያንና ስደተኞች ህግ ላይ ያተኩራል። ከሁሉ ቀዳሚው ግን የዓለም ዜና ነው። ነጋሽ ያቀርብልናል።
0: የዲደብሊው ዜና
2: በመጀመሪያም ርዕሶቹን እነሆ። ሱዳንን ከኢትዮጵያ ጋር በሚያዋስነው የሴቲት ወንዝ ውስጥ 15 የትግራይ ተዋጊዎች አስከሬን መገኘቱን የሱዳን የሕክምና ባለሙያዎች አስታወቁ። ሐኪሞቹ እንዳሉት ሌሎች የቆሰሉ የትግራይ ተዋጊዎች ሱዳን ሆስፒታል ውስጥ እየታከሙ ነው። የኢትዮጵያ መንግሥት ጦርና የህወሓት ተዋጊዎች አዲስ የገጠሙት ውጊያና የውጊያ ዝግጅት ሰላማዊ ሰዎችን ለከፋ አደጋን ሊያጋልጥ እንደሚችል አምነስቲ ኢንተርናሽናል አስጠንቅቋል። ዩናይትድ ስቴትስ እና ኢራን የሚያደርጉት ሲተዘዋዋሪ ድርድር አግባቢ ውጤት እያሳየ መሆኑን አደራዳሪዎችና የአሜሪካ ባለሥልጣናት አስታወቁ። አንድ የአሜሪካ ባለሥልጣን የሆርሙዝ ወሽመጥ ነገ ሊከፈት እንደሚችል ተናግረዋል። ይሁንና ሌሎች የባለሥልጣኑን አባባል አላረጋገጡም። የእስራኤል ጦር የዛሬ 3 ዓመት ግድም ጋዛ ከተማ ውስጥ በጅምላ የገደላቸው 112 ፍልስጤማውያን ዛሬ በጅምላ ተቀበሩ። የእስራኤል የጦር ጀቶች ጋዛ ከተማ ሰብራ መንደር የነበረ አንድ መኖሪያ ህንፃን ህዳር 2023 እንደ ግሪጎሪያኑ አቆጣጠር ሲያወድም ውስጡ የነበሩ ከ300 በላይ ሰዎች አልቀዋል። ዜናው በዝርዝርም። ሱዳንን ከኢትዮጵያ ጋር በሚያዋስነው ድንበር ከሚገኝ ወንዝ ውስጥ 15 የትግራይ ተዋጊዎች አስከሬን መገኘቱን የሱዳን የሕክምና ምንጮች አስታወቁ። የዜና ምንጮች እንደዘገቡት የኢትዮጵያ መከላከያ ኃይልና የህወሓት ታጣቂዎች ባለፈው ቅዳሜ ሸረሪና ምዕራብ ትግራይ ውስጥ የገጠሙትን ውጊያ የሸሹ በመቶ የሚቆጠሩ ሰዎች ሱዳን ግዛት ገብተዋል። በዘገባው መሰረት የሸረሪናውን ውጊያ ሸሽተው በርስ በርስ ጦርነት ወደምትወድመው ሱዳን ከገቡት ገሚሱ በውጊያው የቆሰሉና ከውጊያው የሸሹ የህወሓት ታጣቂዎች ናቸው። አዣንስ ፍራንስ ፕሬስ የዋድ አልሆሌይዋ ሆስፒታል የሱዳን የሕክምና ምንጮችን ጠቅሶ እንደዘገበው የአካባቢው ነዋሪዎች 15 የትግራይ ተዋጊዎችን ሴቲት ወንዝ ውስጥ ነው ያገኙት። ሆስፒታሉ ራሱ ትናንት 6 ቁስለኛ የህወሓት ተዋጊዎችን መቀበሉን የሆስፒታሉ ባለሥልጣናት አስታውቀዋል። የኢትዮጵያ መንግሥት ጦርና የትግራይ ተዋጊዎች ባለፈው ቅዳሜ ሸረሪና ውስጥ በገጠሙት ውጊያ ስለደረሰው ጉዳትና ድል የሁለቱ ወገኖች መገናኛ ዘዴዎችና ደጋፊዎች የሚያሰራጩት ተቃራኒ መረጃና መግለጫ ዛሬም እንደቀጠለ ነው። የትግራይ ገዢ ፓርቲ ህዝባዊ ወያኔ ሐርነት ትግራይ ህወሓትና ደጋፊዎቹ የትግራይ ተዋጊዎች ተከፈተባቸው ያሉትን ጥቃት አክሽፈዋል ይላሉ። በሺ የሚቆጠሩ የኢትዮጵያ መንግስት ወታደሮች መግደልና መማረካቸውን እየዘገቡም ነው። የሱዳን ፈጥኖ ደራሽ ጦር አርኤስኤፍ በእንግሊዝኛ ምህጻሩ ደጋፊዎች ከኢትዮጵያ መንግስት ጦር ጎን ሆነው ተዋግተዋል በማለትም ህወሓት ይወቅሳል። የኢትዮጵያ መንግስት ግን ስለውጊያው የትግራይ ክልላዊ መንግስት ህወሓትና ደጋፊዎቹ ስለሚሰጡት መግለጫና ዘገባ እስከዛሬ ድረስ በይፋ ያለው ነገር የለም። የመንግስት ደጋፊ ናቸው የሚባሉ መገናኛ ዘዴዎች ግን የኢትዮጵያ መከላከያ ሰራዊት በውጊያው ድል ማድረጉንና በመቶ የሚቆጠሩ የህወሓት ተዋጊዎችን መግደል ማቁሰልና መማረኩን እየዘገቡ ነው። የትግራይ ክልላዊ መንግስት በቀዳሚው መግለጫው የኢትዮጵያ መንግስት በትግራይ ላይ ሙሉ ጦርነት ከፍቷል ቢልም ውጊያው ከቀዳሚው በኋላ ስለመቀጠሉ እስካሁን የትኛው ምንጭ ያለው ነገር የለም። ሸረሪና ላይ የተከሰከሰው ውጊያ እንዳይስፋፋ የተለያዩ ወገኖች እየጠየቁም ነው። ይሁንና የቀድሞው የተባበሩት መንግስታት ድርጅት ዲፕሎማትና የህግ ባለሙያ አቶ ባይሳ ዋቆያ እንደሚሉት ኢትዮጵያ ውስጥ በዚህ ወቅት ለተከሰከሰ ውጊያም ሆነ ለሚከሰት ችግር ዓለም አቀፉ ማህበረሰብ ብዙ ትኩረት መስጠቱ ያጠራጥራል።
3: ለኛ ብሎ ለኢትዮጵያ ህልውና ብሎ ዓለም ዲፕሎማሲ ጥረት አድርጎ መጥቶ ለማስታረቅ ኤፈርት ማሳዩም እንደምታውቀው ነው። አይሲስድ የአውሮፓ ህብረት ሲኒየር አድቫይዘር ሆኜ ሰርቻለሁ በኢትዮጵያ ጉዳይ፣ አንዳችም አይነት ኤፈርት አያሳዩም። እንዱ ለኢትዮጵያ ህዝብ ወይም ችግሩ ሌላ ዓለም አቀፋዊ ጣጣ ያመጣል ብሎ ለኢትዮጵያ የኢትዮጵያን ጉዳይ እንደ አጀንዳ የሚያወራ አገር የለም።
2: አምነስቲ ኢንተርናሽናል ግን ትግራይ ውስጥ አዲስ ውጊያ መቀስቀሱ ባለፈው ጦርነት ከደረሰበት ጉዳት ያላገገመውን ህዝብ ዳግም ለከፋ የሰብአዊ መብት ጥሰት እንደሚያጋልጠው አሳስቧል። ዓለም አቀፉ የመብት ተሟጋች ድርጅት ትናንት ማምሻውን ባወጣው መግለጫው እንዳለው ባለፈው ከባድ ጦርነት ግፍና በደል የደረሰበት ህዝብ ፍትህ ሳያገኝ ወይም ተጠያቂነት ሳይረጋገጥለት አዲስ ውጊያ መቀስቀሱ ሲበዛ አሳሳቢ ነው። የመብት ተሟጋቹ ድርጅት እንደሚለው አዲሱ ውጊያ እስካሁን አማራና ኦሮሚያ ክልሎች ውስጥ ከሚደረጉ ግጭቶች ጋር ተዳምሮ ኢትዮጵያ ውስጥ የሚደርሰውን ሰብአዊ ጥሰት ሊያባብሰው ይችላል። በአፍሪካ ቀንድ የአምነስቲ ኢንተርናሽናል የሰብአዊ መብት ተሟጋች ሳኡድ ኑር እንደሚሉት ሁለቱ ወገኖች የቀጠሉት የቃላት ጦርነት ሙሉ ጦርነት ሊከፈት ይችላል የሚል ስጋት አሳድሯል።
4: በተለያዩ ወገኖች የምናየው የቃላት ዛቻና ፉከራ ሙሉ ጦርነት ሊቀጣጥል እንደሚችል ጠቋሚ ነው። እጅግ የሚያሳስበው ግጭቱ የሚያስከትለው ነገር ነው። ከዚህ ቀደም በተደረገው ጦርነት ለተፈጸመ ወንጀል ፍትህና ተጠያቂነት ሳይኖር ሌላ ጦርነት መደገሙ ያሰጋል። ከዚህ በተጨማሪ ይህ የሚሆነው ትግራይ ክልል ውስጥ የነበረው እመቃና ጭቆና ባለፉት ጥቂት ወራት ውስጥ እየተጠናከረ በመጣበት ወቅት ነው።
2: የኢትዮጵያ የፌዴራል መንግስትና የትግራይ ባለስልጣናት ለሰላማዊ ሰዎች ጥበቃ ማድረግን ጨምሮ ዓለም አቀፍ የሰብአዊ መብት ደንቦችን እንዲያከብሩ ድርጅቱ ጠይቋል። ይህ ዶቼ ቬለ ነው። ዩናይትድ ስቴትስና ኢራን የሚያደርጉት የስማበለው ድርድር ለበጎ ውጤት መቃረቡን የዩናይትድ ስቴትስ ባለስልጣናትና አደራዳሪዎች አስታወቁ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ እንዳሉት በተለይ የሆርሙዝ ሰርጥን ለመክፈት ኢራንና ኦማን የሚያደርጉት ድርድር አበረታች ውጤት እያሳየ ነው። ይሁንና ድርድሩ ገና ከመጨረሻው ውጤት አለመድረሱን የሮቢዮ አስታውቀዋል። ከውጭ ጉዳይ ሚኒስትር ሮቢዮ ቀደም ብሎ የዩናይትድ ስቴትስ የግምጃ ቤት ሚኒስትር ስኮት ቤሰንት ዋሽንግተንና ቴህራን የሚያደርጉት ድርድር ነገ ሮብ ከስምምነት ላይ ይደርሳል ብለው ነበረ። የሆርሙዝ ወሽመጥም ይከፈታል እንደ ኃላፊው። ከፓኪስታን ጋር በመሆን ተዘዋዋሪውን ድርድር የምትሸመግለው ቀጠር በበኩሏ ድርድሩ በአግባቢ ሁኔታ መቀጠሉን አስታውቃለች። የሀገሪቱ ውጭ ጉዳይ ሚኒስቴር ቃል አቀባይ መጂድ አልአንሳሪ እንዳሉት ሁለቱን ወገኖች ለማግባባት የሚደረገው ጥረት አሁንም እንደቀጠለ ነው።
5: በአሁኑ ወቅት ትኩረታችን ጦርነቱ እንዳይባባስ መከላከልና የሆርሙዝ ወሽመጥ ዳግም እንዲከፈት ማድረግ ነው። ከዚህም በተጨማሪ በሁለቱ ወገኖች መካከል ለዲፕሎማሲ ዳግም በር መክፈት ዋናው ትኩረት ያጭር ጊዜ መፍትሄ ማግኘት ነው። ድርድሩን እንደገና ለመጀመርና ሙሉ በሙሉ በድርድር ላይ የሚያተኩር የሽምግልና ጥረት እንድናደርግ የሚረዳንን ስምምነት ማፈላለግ ነው።
2: የእስራኤል ጦር የዛሬ 3 ዓመት ግድም ጋዛ ውስጥ በጅምላ የገደላቸው 112 ፍልስጤማውያን ዛሬ እዚያው ጋዛ ውስጥ በጅምላ ተቀበሩ። የእስራኤል ጦር የሐማስን ጥቃት ለመበቀል በሚል ጋዛ ከተማ ሰብራ መንደር የሚገኝ አንድ የመኖሪያ ሕንፃን ህዳር 22 ቀን 2023 እንደ ግሪጎሪያኑ አቆጣጠር በተዋጊ ጀት ከመሬት ደባልቆት ነበረ። ሕንፃው ሲወድም ውስጡ የነበሩ ከ300 በላይ ፍልስጤማውያን አልቀዋል። የጋዛም የሰላማዊ ሰዎች ተከላካይ የተባለው የአደጋ ሰራተኞች ቡድን የሟቾቹን አስከሬን ከፍርስራሽ ውስጥ ለማውጣት ባደረገው ጥረት እስከ ትናንት ድረስ የ112ቱን ሰዎች አስከሬን አግኝቷል። ከ112ቱ ሰዎች 40 ሕፃናት ወይም ልጆች ነበሩ። ሁሉም ዛሬ ተቀበሩ። ዛሬ ከተቀበሩት ሌላ ከ30 የሚበልጡ ሰዎች አስከሬን ከዚህ ቀደም ከፍርስራሹ ስር ተገኝቶ ተቀብሯል። የሌሎች የ160 ግድም ያክል ሰዎች አስከሬን እስካሁን ድረስ አልተገኘም። ባለፈው ሳምንት ከሞሮኮ ወደ ስፓኝ ግዛት የውታ ለመሻገር ሲሞክሩ የሞቱት ስደተኞች ቁጥር 75 መድረሱን የስፓኝ ባለሥልጣናት አስታወቁ። ወደ 60 ሺህ የሚጠጉ ስደተኞች እየተገተለተሉ በአጭር ጊዜ ውስጥ የሞሮኮ ድንበርን አቋርጠው ስፓኝ ግዛት መግባታቸው አውሮፓ ውስጥ ከፍተኛ ስጋትና የፖለቲካ ውዝግብ አስከትሏል። የስፓኝ መንግሥት ሞሮኮ ስደተኞቹን አልተቆጣጠረችም ወይም ሆን ብላ ስፓኝን ለመጉዳት ስደተኞቹን በጅምላ ለቃለች በማለት እየወቀሰ ነው። እስካሁን መሞታቸው ከተረጋገጠው 75 ስደተኞች አብዛኞቹ የሞቱት ባህር ውስጥ ሰምጠው ነው። ከ75ቱ 11ዱ የሞቱት ግን የሞሮኮን ድንበር ሳይሻገሩ ነው። ይህ ዶች በለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። ሱዳንን ከኢትዮጵያ ጋር በሚያዋስነው የሴቲት ወንዝ ውስጥ 15 የትግራይ ተዋጊዎች አስከሬን መገኘቱን የሱዳን የሕክምና ባለሙያዎች አስታወቁ። ሐኪሞቹ እንዳሉት ሌሎች የቆሰሉ የትግራይ ተዋጊዎች ሱዳን ሆስፒታል ውስጥ እየታከሙ ነው። የኢትዮጵያ መንግሥት ጦርና የህወሓት ተዋጊዎች አዲስ የገጠሙት ውጊያና የሚያደርጉት የውጊያ ዝግጅት ሰላማዊ ሰዎችን ለከፋ አደጋ እንደሚያጋልጥ አምነስቲ ኢንተርናሽናል አስጠነቀቀ። ዩናይትድ ስቴትስና ኢራን የሚያደርጉት የስማበለው ድርድር አግባቢ ውጤት እያሳየ መሆኑን አደራዳሪዎችና የአሜሪካ ባለሥልጣናት አስታወቁ። አንድ የአሜሪካ ባለሥልጣን የሆርሙዝ ወሽመጥ ነገ ሊከፈት እንደሚችል አስታውቀው ነበር። ሌሎች ግን የባለሥልጣኑን አባባል አላረጋገጡም። የእስራኤል ጦር የዛሬ 3 ዓመት ግድም ጋዛ ከተማ ውስጥ በጅምላ የገደላቸው 112 ፍልስጤማውያን ዛሬ በጅምላ ተቀበሩ። የእስራኤል የጦር ጀቶች ጋዛ ከተማ ሰብራ መንደር የነበረ አንድ መኖሪያ ሕንፃን ህዳር 2023 እንደ ግሪጎሪያኑ አቆጣጠር ሲያወድም ውስጡ የነበሩ ከ300 በላይ ሰዎች አልቀዋል። የዜናው መልእክት የስካሁኑ ነበር።
1: የዓለም ዜና ያቀረበልንን ነጋሽ መሐመድን አመሰግናለሁ።
0: የዜና መጽሔት
1: ዝግጅት የመጀመሪያው ዘገባ የሰሜን ኢትዮጵያው የጦርነት ስጋት ቀጠናዊ ስጋት ያጭር ይሆን ሲል ያጠይቃል። ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም በሰሜን ምዕራብ ኢትዮጵያ ጠረፍ የተከሰተው ውጊያ ወደ ለየለት ጦርነት የሚሸጋገር ከሆነ ችግሩ ከሀገር ውስጥ ስጋት ወደ ቀጠናውም ሊሸጋገር እንደሚችል ተንታኞች እያስጠነቀቁ ነው። በዋናነት በኢትዮጵያ ፌደራል መንግስትና በኢትዮጵያ ፖለቲካ ህጋዊ ሰውነት በተነፈገው ህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ሊቀሰቀስ ከጫፍ የደረሰ በመሰለው ጦርነት የውጭ ኃይሎች ጣልቃ ገብነት በጋድ እየታየ መሆኑን ፖለቲከኞች ይናገራሉ። ይህ ደግሞ ግጭቱን በማወሳሰብ አለመረጋጋት ውስጥ ያለውን ቀጣና ወደ ሌላው የስጋት አዙሪት እንዳይከተው ያሳስባልም ነው የሚባለው። ስዩም ጌቱ ተጨማሪ ዘገባ አለው።
6: መቀመጫቸውን ዩናይትድ ኪንግደም ያደረጉ ትውልድ ኤርትራዊ የፖለቲካ ተንታኝ አብዱራህማን ሰይድ አስተያየታቸውን ለዶቼ ቬለ ሰጡ። ባሳለፍነው ቅዳሜ በከባድ መሳሪያ የታገዘው ውጊያ የተከፈተበት የሰሜን ምዕራብ ኢትዮጵያ ጠረፍ ብዙ አንድምታን ሊያሰጥ የሚችል ስትራቴጂካዊ ስፍራ ነው በማለት መላምቶችን በማስቀመጥ ነው አስተያየታቸውን የመሩት።
7: የአካባቢ ትንሽ ችግር ነበር በሱዳን ውስጥ በፈጥኖ ደራሽ ሚሊሻ እና በመደበኛ ሰራዊት የሱዳን እዛ አካባቢ ጦርነቶች እንዳሉ፣ በኢትዮጵያ በኩል ደግሞ ሱዳን ውስጥ የቲፒኤልኤፍ ታጣቂዎች ያኔ ሶስት ዓመት በፊት የነበረው ጦርነት ምክንያት ወደ ሱዳን የተሻገሩ የቲፒኤልኤፍ ታጣቂ ኃይሎች አሉ፣ 20,000 የሚደርሱ ማለት ነው። አንዳንድ ጊዜም አርሚ 70 እየተባለ የሚታወቀው ማለት ነው። ይህ አርሚ ደግሞ በሑመራ በኩል ሰሜን ምዕራብ ኢትዮጵያ ለማጥቃት እንደሚሞክር ይታወቃል። አካባቢው በጣም ቅርብ ነው ለኤርትራ። ዲሴፕሽን ጠላት ወደ ሌላ አቅጣጫ እንዲያዞር አንተ የምትፈልገውን ሌላ ግብ ለማምጣት ለማለት ነው። ለዚህም ሊሆን ይችላል።
6: አስተያየታቸውን ለዶይቼ ቬለ የሰጡ ሌላው የሰሜን ኢትዮጵያን ፖለቲካዊ ሁናቴ በቅርበት የሚከታተሉት ፖለቲከኛና የፖለቲካ ተንታኝ አቶ መስፍን ደሳለኝ አሁን በሰሜን ኢትዮጵያ እያኮበኮበ ያለው የግጭት ስጋት ቀጠናዊ መልክ የመያዝ እድሉ እጅጉን የሰፋ ነው የሚል አስተያየት ሰጥተዋልም።
8: ያው ከዚህ በፊትም እንደሚታወቀው በትግራይና በፌደራል ጋር የነበረው ጦርነት የሻዕቢያ ኃይሎች ተሳትፈዋል። ያው የውጭ ኃይሎች ናቸው እና አሁን ደግሞ እንደገና በከዚህ በባሰ አንድ አስተላለፉም ተቀይሯል። ከፌደራል መንግስት ተሰልፈው የነበሩ ኃይሎች ያው እንደ ሻዕቢያ የኤርትራ ማለት ነው ከሌሎችም ኃይሎች ጋር ነው ያለው እና ከዚህ ከአፍሪካ ቀንድ ሱዳን ላይ ያለው ነገር ደግሞ ሌሎች ኃይሎች የተሳተፉበት ነው ያለው። ከዚህ በፊት ከነበረው የባሰ ቀጠናዊ ይዘት እንዳለው ነው እየተረዳ ያለሁት እና ብዙ አካሎች ወይም ብዙ ሀገሮች የሚሳተፉበት ምናልባችም ቀጠናዊ የመሆነ ድሉም ሰፊ ነው እና ትንሽ ከባድ ነገር ይፈጠራል ተብሎ የሚታሰብ ነገር ይመስለኛል።
6: የፖለቲካ ተንታኙ አቶ አብዱራህማን ሰይድም የዚህን ጦርነት ቀጠናዊ አደገኝነት ስጋቱን ይጋራሉ።
7: አደገኝነቱ የዚህ ጦርነት በዚህ አካባቢ መፈጠሩ በቀላሉ የሱዳን ታጣቂ ኃይሎች በኢትዮጵያ በኩል ደግሞ የኢትዮጵያ ፌዴራል ኃይልና ቲፒኤልኤፍ ኃይል ከዛም ጨምሮ ምናልባት ፋኖ እና ኦላም የኤርትራም ኃይሎች ሊሳተፉበት ይችላሉ ጽምዶ የሚባል ስለዚህ ሶስት አገራትን የሚያሳትፍ ጦርነት የመሆን እድሉ በጣም የላቀ ነው ሊባል ይችላል ጦርነቱ ከቀጠለ ማለት ነው።
6: አስተያየት ሰጪው ፖለቲከኛና የፖለቲካ ተንታኝ አቶ መስፍን ደሳለኝ እንደሚሉት አሁን ላይ የሰሜን ኢትዮጵያውን ጦርነት ሊያስቀር የሚችል ሰላማዊ የፖለቲካ መፍትሄ አማራጭ በእጅጉ እየቀጠነ ነው ብለዋል። የዓለም አቀፉ ማህበረሰብ በሌሎች አባይ ዓለም አቀፋዊ ግጭቶች መያዝ ደግሞ ሊከሰት የሚችለውን ቀውስ ላለመቅረቱ ሌላው ምክንያት ሊሆን እንደሚችል አስረድተዋልም።
8: አሁን እነዚህ ከተፈላሚዎቹ ብዙም ተስፋ እየታየ አይደለም። ሰላማዊ የፖለቲካ መፍትሄዎች ሊያደርጉበት ጭላንጭል እየታየ አይደለም። ዓለም አቀፍ ማህበረሰቡ ደግሞ ያው እንደሚስተዋወሰው ከዚህ በፊት በትግራይ የነበረው ጦርነት ብዙ ጫና ሲያደርጉ ነበር። አንዳንድ ማዕቀቦች ጥሩ ነበር፣ ንግግሮች ነበሩ፣ መግለጫዎች ነበሩ። አሁን ግን ዓለም አቀፍ ማህበረሰቡ ውጥረቱን ከማርገብ አንጻር ትኩረት ሰጥቶ እየሰራ አይደለም። ምናልባት ቅድሚያ የሚሰጣቸው የኢራን ወይም የዩክሬን ሌሎች አገሮች ሊኖሩ ይችላሉ። ከፕራዮሪቲ ከነሱ ከፍላጎትም ከጥቅም አንጻር ግን አሁን አሜሪካ አምባሳደር አንዴ ነው ሁለቴ መቀሌ ሄደ ምንም ግልጽም አይደለም ማለት ከጉልበት ውጭ ሌሎች የፖለቲካ ወይም ሰላማዊ መፍትሄዎች ሲፈልጉ እያየው አይደለም። በዚህ ውስጥ የሚጎዳው እንግዲህ ዳሪች ንጹህ ህዝቡ ከፍተኛ የሚባል ችግር ውስጥ ይገባል የሚል ግምት ነው ያለኝ።
6: በሰሜን ኢትዮጵያ ከባድ ጦርነት ሊቀሰቀስ ይችላል ተብሎ በሚሰጋበት በአሁኑ ወቅት ተፋላሚዎቹ በጦርነቱ የተለያዩ የውጭ ኃይላት ተሳትፎ እያደረጉ መሆኑን በተደጋጋሚ ማውሳታቸው አይዘነጋም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በሰሜን ኢትዮጵያ በኢትዮጵያ የፌደራል መንግስትና የህወሓት ታጣቂዎች መካከል እንደ አዲስ የተቀሰቀሰው ግጭት ከባድ የሰብአዊ መብት ጥሰት ሊያስከትል እንደሚችል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስጠነቀቀ። አምነስቲ ኢንተርናሽናል ትናንት ሰኞ ባወጣው መግለጫው ሁለቱም ወገኖች የሰላማዊ ሰዎችን ደህንነት ማስጠበቅን ጨምሮ ለዓለም አቀፉ የሰብአዊ መብቶች መርሆችና ህጎች እንዲገዙ አጥብቆ ጠይቋል። ታምራት ዲንሳ ዝርዝሩን አዘጋጅቷል።
9: የሰሜን ኢትዮጵያው የሁለት ዓመት ጦርነት ጠባሳ ሳይሽር ዳግም ለጦርነት የተጋበዙት ተፋላሚዎች ሰላማዊውን ህዝብ ዳግም ለከፋ የሰብአዊ ቀውስ ይዳርጉት ይሆን የሚለው ድምፅ አይሎ እየተሰማ ነው። ዓለም አቀፍ የሰብአዊ መብቶችን በቅርበት የሚከታተለው አምነስቲ ኢንተርናሽናል በትናንት ሰኞ ይፋዊ መግለጫው ያመለከተውም ይህንኑ ነው። ግጭቱ እንደ አዲስ መቀስቀሱ ነዋሪዎችን ድጋሚ ለከባድ የሰብአዊ መብቶች ጥሰት አደጋ ያጋልጣል የሚል ስጋት ገብቶኛል ያለው የመብት ተሟጋቹ ተፋላሚዎቹ የንጹሃንን ደህንነት ማስጠበቅን ጨምሮ ለዓለም አቀፍ የሰብአዊ መብቶች መርሆችና ህጎች እንዲገዙ አጥብቆ ጠይቀዋል። በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት ተሟጋቿ ሳዑድ ኑር እንደሚሉት ቀደም ሲል በሰሜን ኢትዮጵያ የተካሄደው ጦርነት ያስከተለው ቀውስ ፍትህ አለማግኘቱና ተጠያቂ አለመኖሩ ለሌላ ጦርነት እድል ከፍቷል።
10: We feel that it's also important that we understand that
11: ይሁሉ ይሆነ ያለበትን አጠቃላይ ሁኔታና ዳራ መረዳታችን በጣም አስፈላጊ እንደሆነ ይሰማናል። በተለያዩ ወገኖች በኩል እንደገና ወደ ሙሉ የርስ በርስ ጦርነት ሊገባ ይችላል የሚል የቃላት ፍልሚያዎችን እያየን እንገኛለን። ስለሆነም ዋናው ስጋት ድርጊቱ የተፈጸመበት ያለው ዳራ ነው። እርሱም የፍትህና ተጠያቂነት ማጣት የሰፋና የቀጠለ መሄዱ ነው።
9: ባለፈው ቅዳሜ የተካሄደውን ውጊያ አስመልክቶ ህወሓት ባወጣው መግለጫ የፌደራል መንግስቱን በተንኳሽነት ከሷል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም የትግራይ ኃይሎች በፌደራል መንግስት ተከፍቶብናል ያሉትን ጥቃት መመለሱን ትናንት ሰኞ ለዶቼ ቬለ ተናግረዋል። አቶ ሚካኤል ቅዳሜ ጠዋት ከ10 እስከ 11 ሰዓት አካባቢ በፌደራል መንግስት የተከዜ ዘብና የሱዳን ፈጥኖ ደራሽ ኃይሎች በተቀናጀ መልኩ የከፈቱብንን መጠነ ሰፊ ጥቃት የትግራይ ሰራዊት ተከላክሎታል ብለዋል። ግጭቱን በተመለከተ ከፌደራል መንግስት ወገን እስካሁን የተሰጠ ይፋዊ ምላሽ የለም። የመንግስት ኮሙኒኬሽን አገልግሎትና የመከላከያ ሚኒስቴርም በጉዳዩ ላይ እስካሁን ያሉት ነገር የለም። ነገር ግን ስማቸው እንዳይጠቀስ የጠየቁ የወልቃይት ጠገዴ ሴቲት ሁመራ ዞን አንድ ባለስልጣን በመንግስት ላይ የቀረበውን ክስ አጣጥለው ግጭቱን የቀሰቀሱት የህወሓት ኃይሎች መሆናቸውን ለዶቼ ቬለ ተናግረዋል።
12: ሽንፈት ለማስተባበል ተብሎ የተደረገ ቅጥፈት ካልሆነ በስተቀር የመጀመሪያው እኮ ምናልባት ግጭቱ ከመፈጠሩ በፊት አሙስ ዕለት አርብ ዕለት ወስዶ ማየት መመልከት ይቻላል። በብዙዎቹ ወታደሮች ቅስቀሳ ሲያደርጉ ይቀሳቀሱ የነበሩ ተነሱ ሁመራ እንዲቆጣጠር ነው ተብሎ በግልጽ እኮ ቅስቀሳ አድርገው ግጭቱን የፈጠሩት በግልጽ እኮ አልሞስት እንቅስቃሴ አድርገው ወጥተው ለመቆጣጠር ጉዞ ላይ በጀመሩበት ሁኔታ እንጂ
9: በውጊያው የህወሓት ኃይሎች ሸረሪና ከምትባለው አካባቢ ተመቶ መውጣታቸውን የገለጹት ባለስልጣኑ ስለደረሰ ሰብአዊም ሆነ ቁሳዊ ጉዳት ዝርዝር መረጃ እንደሌላቸው ተናግረዋል።
12: አሁን በግልጽ እኛ ያልተገመገመ ሪፖርት በዚህ ደረጃ እኛ ከማህበራዊ ሚዲያ ከምናየው ውጭ በተጨባጭ በወገን ደረሰ በጠላት ደረሰ የተባለው ኪሳራ ያልተገመገመ ስለሆነ ያልተገመገመ ሪፖርት ይህ ነው ብዬ ሰጥህ አልችልም።
9: በሁለት ዓመቱ የሰሜን ኢትዮጵያ ጦርነት አስከፊ የሰብአዊ መብት ጥሰት መመዝገቡን የተናገሩት የሰብአዊ መብት ተሟጋቿ ሳውዳ ኑር እንደሚሉት ግን የሰብአዊ መብት ታዛቢዎች፣ መርማሪዎችና ጋዜጠኞች ወደ ቀጠናው እንዲገቡ ጫና ካልተፈጠረ አካባቢው ለከፋ የመብት ጥሰት የሚጋለጥበት እድሉ ከፍተኛ ነው።
10: We are also calling for access for human rights observers.
11: ለሰብአዊ መብት ታዛቢዎች፣ መርማሪዎችና ጋዜጠኞች ወደ ትግራይና በኢትዮጵያ በግጭቱ ወደ ተጎዱ ሁሉም ክልሎች የመግባት ፈቃድ እንዲሰጥ እንጠይቃለን። ምክንያቱም ምንም አይነት ነጻ ክትትል ወይም ቁጥጥር በሌለበት ሁኔታ ወንጀል ፈጻሚዎች ጥሰቶችን ሲፈጽሙና ጥቃት ሲያደርሱ ምን እንደሚከሰት ጠንቅቀን ስለምናውቅ ነው።
9: ቁጥጥርና ክትትል ማድረግ ለፍትህና ተጠያቂነት ጥረት የሚጠይቅ መሆኑን እናውቃለን ያሉት የመብት ተሟጋቿ በዚህ ረገድ ዓለም አቀፍ ግፊት ቢበረታ በግጭት ውስጥ ያሉ አካላት የቅርብ ቁጥጥር እንዳለባቸው ሲያውቁ ህግን ለማክበር ይገደዳሉም ብለዋል። የመብት ተሟጋቿ ሳውዳ ኑር ኢትዮጵያውያን ተፋላሚዎች ካለፈው ጦርነት ትምህርት ሊወስዱ ይገባልም ብለዋል።
10: The lesson of the last conflict are clear.
11: የባለፈው ግጭት ትምህርቶች ግልጽ ናቸው። ተጨማሪ መከራዎችን ለማስቀረት የሲቪሎችን ደህንነት መጠበቅ፣ ግልጽነትና ተጠያቂነት ወሳኝ ነገሮች ናቸው። በግጭት ውስጥ ያሉ ሁሉም አካላት ሲቪሎችንና ንብረቶቻቸውን ከማጥቃት መቆጠብና መጠበቅ አለባቸው።
9: በወልቃይት ጠገዴ ኢትዮጵያ ከሱዳን በመትዋሰንበት የድንበር አካባቢ የተከሰተው ግጭት ለጊዜውም ቢሆን መቆሙን ዶቼ ቬለ ከአካባቢው ነዋሪዎችና ባለስልጣን አረጋግጧል። ነገር ግን ከምዕራባዊ ትግራይ በተጨማሪ ውጥረቱ አማራና የትግራይ ክልሎች በሚዋሰኑባቸው የራያ አካባቢዎች መስፋፋቱን ተከትሎ በርካቶችን እያፈናቀለ ብርቱ ኢኮኖሚያዊና ማህበራዊ ቀውስ እያስከተለ መሆኑን ዶቼ ቬለ በትናንት ዘገባው ተመልክቷል።
1: ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም ተመረተ ውጊያ ተካሄደ ከተባለበት ከሸረሪና አካባቢ ቁስለኞችን ጨምሮ ሌሎችን በመቶዎች የሚቆጠሩ ሰዎች ድንበር ተሻግረው ሱዳን መግባታቸው ተዘግቧል። ከውጊያው በኋላ የትግራይ ተዋጊዎች ናቸው የተባሉ አስከሬኖች ሱዳን ድንበር ላይ መገኘታቸውንም የህክምና ምንጮች መናገራቸውም ተዘግቧል። የፌደራል መንግስት ግን ተካሄደ ስለተባለው ውጊያ እስካሁን በይፋ ያለው ነገር የለም። ይሁንና ስለውጊያው የመንግስት ባለስልጣናትን ጨምሮ በማህበራዊ መገናኛ ዘዴዎች መረጃዎች እየወጡ አስተያየቶችም እየተሰጡ ነው። ስለ ሸረሪናው ውጊያ ስለወጡ መረጃዎችና ሳውዲ አረቢያ በመመስረት ላይ ያለችው የቀይ ባህር የደህንነት ቡድን ለኢትዮጵያ ስለሚያስተላልፈው መልእክት ባልደረባዬ ነጋሽ መሐመድን ስቱዲዮ ከመግባቴ በፊት አነጋግሬው ነበር። ነጋሽ ባለፈው ቅዳሜ ሐምሌ 25 ቀን 2018 ዓ.ም ተምረት በምራብ ትግራይ ሸረሪና በተባለው አካባቢ የኢትዮጵያ መከላከያ ሰራዊትና የህወሓት ታጣቂዎች ውጊያ ማካሄዳቸውን የትግራይ ክልላዊ መንግስት አስታውቋል። እንግዲህ ግጭቱ ከዚያ ወዲህ የቀጠለ አይመስልም። የትግራይ ክልላዊ መንግስት ሙሉ ጦርነት ተከፈተብኝ ነው የሚለው። ግን ሙሉ ጦርነት ተከፍቷል ማለት ይቻላል ወይ?
13: ያንዱ ቀን ውጊያ እንደነበረ ነው አሁን ከተለያዩ ምንጮችም የምንሰማው እስካሁን ያወቅ ነው። ስለዚህ ሙሉ ጦርነት ለማለት አስቸጋሪ ነው። ምናልባት የትግራይ ክልላዊ መንግስት ህወሓት መራሹ ሸረሪና ላይ የተደረገው ውጊያ ከባድ ነበረ። የተለያዩ ኃይላት አየር ኃይልም ጭምር የተሳተፈበት ነው እንደደረሰን ዘገባ። ስለዚህ ያኛው መከጠሉ አይቀርም በሚል ምክንያት ይሆናል አንድ። ሁለተኛው ደግሞ ራሳቸው ህወሓቶች ለሙሉ ጦርነት መዘጋጀታቸውን ማመልከታቸው ይሆናል። ሶስተኛው ለደጋፊዎቻቸውና ለህዝባቸው ያደረጉት ጥሪ አለ፣ ተዘጋጁ፣ ከፍ ያለ ውጊያ ይቀጥላል የሚል መልእክት ለማስተላለፍ ነው። ግን በተጨባጭ እስከዛሬ እንደምናቀው ሌላ አካባቢ ውጊያው ማልቀጠለም ሙሉ ጦርነት ለማለትም ይከብዳል። ያንድ አካባቢ ውጊያ ነው እስካሁን ያለው።
1: የህወሓት ቃል አቀባይ መጠነ ሰፊ ባሉት በቅዳሜው ጥቃት የሱዳንን መንግስት የሚወጋው ፈጥኖ ደራሹ ኃይል ከመከላከያ ሰራዊት ጎን መሳተፉን ተናግረዋል ለዶቼ ቬለ በሰጡት ቃለ ምልልስ። ይህ ግን ከገለልተኛ ወገን አልተረጋገጠም። በሱዳን ውጊያ የሚያካሄደው ፈጥኖ ደራሹ ኃይል በዚህ ውጊያ ከፌደራል መንግስት ጎን ሆኖ ሊሳተፍ የሚችልበት ምክንያት ይኖራል ተብሎ ሊታመን ይችላል?
13: አስቸጋሪ ነገር ነው ይህንን ቬሪፋይ ማድረግ። ገለልተኛ የሆነ ጋዜጠኛ ወይም ሚዲያ በዛ አካባቢ የለም። አልተሳተፈምም ተሳትፏልም ለማለት RSF በጣም ያስቸግራል። ይሁንና የኃይል አሰላለፉን ስናየው ህዝባዊ ወያኔ ሓርነት ትግራይ በተለይ ጽምዶ በሚለው ትስስር ከኤርትራ መንግስት ጀነራል አብዱልፈታህ አልቡርሃን ከሚመሩት ከሱዳን መከላከያ ኃይል ጋር ማበሩን እናቃለን። ቢያንስ አገር ውስጥም ካሉ ሌሎች ኃይሎች ጋር ትብብር ፈጥረናል ነው የሚሉት። በዚህ ምክንያት የአርኤስኤፍ ኃይላት በዚህ ጦርነት እንዲያው በቀጥታ ተሳትፈዋል ማለት ባይቻልም፣ በነገራችን ላይ አርኤስኤፍ አክቲቭሊ የሚንቀሳቀስበትን አካባቢ እንደ ዳርፉል፣ ኮርዶፋን ይህንን ስናይ በጣም ሩቅ ነው። ይሁንና መረጃ በማቀበል ወይም የተለያዩ ነገሮችን በማድረግ ከኢትዮጵያ መንግስት ጦር ጋር ቢተባበር ሊያስገርም አይገባም። በዛኛው ሳይድም ተመሳሳይ ትብብርና ተመሳሳይ ቅንጅት እየተፈጠረ ስለሆነ ይህን ደግሞ ባለፈው ሰኔ 30 ይመስለኛል ጠቅላይ ሚኒስትር አብይ አህመድ ለፓርላማ ባደረጉት ንግግር በግልጽ ተናግረዋል። የህወሓት ዋና ጸሐፊም ወይዘሮ ፈትለወርቅ ወይም ሞንጆሪኖ አሁን ብቻችንን አይደለንም፣ ከዚህ ቀደም በነበረው ጦርነት ከፌዴራሉ መንግስት እሳቸው የብልጽግና ነው ያሉት ብልጽግና ስርዓት ነው ያሉት ይተባበሩ የነበሩ ኃይላት በሙሉ አሁን ከኛ ጋር ናቸው፣ ባደረግነው ብልሃት የተሞላበት ትግል እነዚህን ኃይሎች ከመንግስት አስኮብልለን ከኛ ጎን አሰልፈናቸዋል አይነት ብለዋል። ስለዚህ የሱዳን ጦርነት በኢትዮጵያና በትግራይ ጦርነት ትልቅ ሚና አለው እና የሱዳን ኃይላት ደግሞ ከአንዱ ወይ ከሌላው ወገን ጋር ቢያብሩ ሊደንቅ አይችልም። በዚህ በሸረሪና ውጊያ ግን የሱዳን ፈጥኖ ደራሽ ኃይል ተሳትፏል የሚል ምንም ፍንጭ የለም።
1: ነጋሽ፣ እንግዲህ ከዚህ ሌላ በቀይ ባህር ውጥረቱ በተባባሰበት በዚህ ወቅት ላይ ሳውዲ አረቢያ ግብፅን ጨምሮ ከአምስት የአፍሪካ ሀገራት ጋር የቀይ ባህር የደህንነት ቡድን መመስረቷን አስታውቃለች። ይህስ ለኢትዮጵያ መልእክቱ ምንድን ነው?
13: የሪያዶች አላማ በዚህ በባብኤል መንደብ በኩል እስከ ስዊዝ ካናል ድረስ ያለው መስመር የሁቲ ታጣቂዎች የየመኖቹ ጥቃት እያደረሱና ሲፈልጉ ደግሞ እየዘጉ የሳውዲ አረቢያ በአብዛኛው የነዳጅ መርከቦች በዛ አካባቢ እንዳያልፉ ማድረጋቸውን ለመከላከል ነውና ዓለም አቀፍ ኃይል ያሰባሰበች ነው። በአምስቱ ሀገራት ብቻ አይወሰንም፣ እስከ 50 የሚደርሱ ሀገራት የአውሮፓ ሀገራትን ጨምሮ ዩናይትድ ስቴትስን ጨምሮ ጦር ኃይል እንዲያዋጡ ነው እቅዱ። ይሄ ግን ገና በሂደት ላይ ያለ ነው። ሳውዲ አረቢያ ኢኒሼቲቭን ከወሰደች የገልፍ አካባቢ የሚባሉት የአረብ ሀገራት ይገባሉ፣ ግብጽ ትገባለች። እስካሁን በሰማነው መሰረት ሶማሊያ በአልቡርሃን የሚመራው የሱዳን መንግስት፣ ጅቡቲ እነዚህ እዛ ገብተዋል። ይህ ለኢትዮጵያ ትንሽ ሊያሳስብ ይችላል፣ ምክንያቱም ከግብጽ ጋር ያላትን ግንኙነት እናቃለን፣ ከሶማሊያ ጋርም ያለውን ግንኙነት እናቃለን። ግብጽ፣ ሶማሊያና ኤርትራ የተወሰነ ግንባር የሚመስል አይነት ትብብር አላቸው። ስለዚህ ይህ አንደኛ አካባቢውን በሙሉ የጦር ኃይል ቀጠና ማድረጋቸው ትንሽ ያሳስባል፣ ሁሉም ለኢትዮጵያ ብቻ ሳይሆን። ሁለተኛ አሳዛኙ ነገር ሶማሊያ ውስጥ የሰፈረው ሰላም አስከባሪ ሰራዊት አሁን ምናልባት ወደ የአገሩ ይመለሳል ተብሎ እየተጠበቀ ነው። ራሷ ሶማሊያ ደግሞ የዚህ ትብብር አካል ተደርጋ ገብታለች። የራሷን ሰላም ማስከበር ያልቻለች፣ በአፍሪካ ህብረት ሰራዊትም ጭምር ሰላሟን ማስከበር ያቃታት፣ ለሶማሊያ ሰላም ደግሞ ምንም ያልተጨነቁ ሀገራት ወይም በጣም ትንሽ ሲረዱ የነበሩ ሀገራት አሁን የሁቲዎችን ለመምታት እንዲህ መተባበራቸው የዓለምን የጂኦፖለቲካ እንዴትነት የሚያሳይ ነው። ለኢትዮጵያ ግን አካባቢው በሙሉ በጦር ኃይል መከበቡ ጥንቃቄ እንድታደርግ የሚያደርግ ይመስላል። ምናልባት ኢትዮጵያንም አባል ሊያደርጓትም ይችላሉ፣ አናውቅም።
1: ከነጋሽ መሐመድ ጋር የተደረገው ቃለ ምልልስ በዚሁ አብቅቷል። የመጨረሻው የዜና መጽሔት ዘገባችን ላይ ደርሰናል። አሁን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ እንዲሁም የፓርቲው አባል ፖለቲከኛ አበበ አካሉ በመንግስት የጸጥታ ኃይል መታሰራቸውን ፓርቲው ገለጸ። ኢሃፓ ለዶቼ ቬለ እንዳለው ትናንት ሰኞ የታሰሩት የሁለቱም ፖለቲከኞች መኖሪያ ቤቶች ዛሬ ብርበራ ተደርጎባቸዋል። በተመሳሳይ በትናንትናው ዕለት ጠበቃ አበራ ንጉስ በፖሊስ ተይዘው በፌደራል ወንጀል ምርመራ ቢሮ እስር ላይ መሆናቸውን የሙያ አጋራቸው ነግረውናል። በሌላ በኩል የመብት ተሟጋቹ ድርጅት ሲፒጄ የኢትዮጵያ ባለስልጣናት ለሶስት ዓመታት በእስር ላይ የሚገኙትን አምስት ጋዜጠኞች እንዲፈቱ ዛሬ ጥሪ አቅርበዋል። ሶሎሞን ሙጬ ከአዲስ አበባ ተጨማሪ ዘገባ አዘጋጅቷል።
14: ትናንት ሰኞ ሐምሌ 27 ቀን 2018 ዓመተ ምህረት ሁለት የኢሃፓ አመራርና አባል የሆኑ ፖለቲከኞች እንዲሁም አንድ ጠበቃ በፌዴራል ፖሊስ ታስረዋል። የኢሃፓ ፕሬዚዳንት አብርሃም ሃይማኖት ዛሬ ማክሰኞ ለዶቼ ቬለ እንዳረጋገጡት ጠበቃ አበራ ንጉስ ትናንት ማለዳ 1:50 ላይ ለጥያቄ ትፈለጋለህ በሚል ከቤታቸው የተወሰዱ ሲሆን ከምሳ ሰዓት በኋላ 8:00 ተኩል ገደማ ደግሞ የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይና አበባ ካሉ በፖሊስ ቁጥጥር ስር ውለዋል።
15: የኢሃፓ ግንኙነት ኃላፊ ይስሐቅ ወልዳይ ከመኖሪያ ቤቱ በትናንትናው ዕለት ተይዟል። እንዲሁም ጠበቃ አበራ ንጉስ እሱም ከመኖሪያ ቤቱ ተይዟል። እንዲሁ በትናንትናው ዕለት በተመሳሳይ ከመኖሪያ ቤቱ ሳይሆን ውጪ ላይ እየተንቀሳቀሰ ባለበት ጓዳ አበባ አካሉ የኢሃፓ አባል ተይዟል። በአሁኑ ሰዓት ያው ፍተሻ እየተካሄደ ነው ያለው። ቤታቸው ፌዴራል ፖሊስ ወስዷቸው እየፈተሸ እንደሆነ ነው መረጃ የደረሰን። ሶስቱም በምን ጉዳይ እንደተያዙና ጉዳዩ ምን እንደሆነ ግን ለቤተሰቦቻቸውም የተገለጸ ነገር የለም። ቤተሰቦቻቸውም አላገኟቸውም በደንብ።
14: ጠበቃ አበራ ንጉስ በፌዴራል ፖሊስ አባላት ቁጥጥር ስር ውለው አዲስ አበባ ሜክሲኮ የፌዴራል ፖሊስ ወንጀል ምርመራ ቢሮ እንደሚገኙና እስከ 8:00 ድረስ ፍርድ ቤት እንዳልቀረቡ ባለቤታቸው ወይዘሮ ማህሌት ዛሬ ነግረውናል። ለጥያቄ ተፈልጎ ነው ከሚል ምላሽ በስተቀር የታሰረበት ምክንያት እንዳልተነገራቸውም ገልጸዋል።
16: ደህና ነው አልቀረበም። እናም አሁን ገና አልተገናኘንም በደንብ። ትላንት ማታ ለምጭ በድ ልብስና ምግብ ብቻ ሰጥቸው የድኩስ ጠይቂያቸው ነበር፣ ግን ለምርመራ ነው የፈለግ ነው ብለው ነው ይሰጡ።
14: ባለፈው ሳምንት ሐምሌ 23 ቀን 2018 ዓመተ ምህረት እግረኛው ሚዲያ የተባለ የዩቲዩብ መገናኛ አውታር መስራችና ባለቤት የሆነው ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ይታወቃል። በሌላ በኩል በተለያዩ ተመሳሳይ ኢንተርኔትን መሰረት ባደረጉ መገናኛ አውታሮች ላይ የፖለቲካ ትንታኔ በመስጠት ይታወቅ የነበረው ሰለሞን መንግስት የት እንዳለ እንደማይታወቅ ጠበቃና የህግ አማካሪ ሰለሞን ገዛሀኝ ዛሬ ነግረውናል።
17: ኦልሞስት 2 ዓመት ሊሆነው ነው። ከዛ በፊት በሚያቀርባቸው ዘገባዎች ላይ አንዳንድ ፍራቻዎች ስለነበሩት እኔ ጋር ይመጣ ነበር፣ ከኔ ጋርም ልነጋገር ነበር፣ ሪፕሬዘንት አድርጌው እንደምቆም እንትን ብየው ስራውን እየሰራ ነበር። ግን ከተወሰነ ጊዜ በኋላ ከአንድ ወር በኋላ ጠፋ። የት እንዳለም ማወቅ አልቻልኩም። ስልኩም ነበረኝ፣ ስልክ ስደውልም ማግኘት አልቻልኩም። ኦልሞስት እንግዲህ 2 ዓመት ሆነው። ኢቨን በአሁኑ ሰዓትም እንኳን ያለበትን ቦታም አላውቅም። ሚስትየዋን የዛሬ 2 ወር አካባቢ አግኝ አግኝቼ ለማናገር ሞክር ያለው እሷም ቢሆን ያለበትን ቦታ አታውቅም።
14: በሌላ በኩል የመብት ተሟጋች ድርጅት የሆነው ሲፒጄ የኢትዮጵያ ባለስልጣናት በአማራ ክልል ስለተፈጠረው አለመረጋጋት በመዘገባቸው ለሶስት ዓመታት በእስር ቤት የቆዩት አምስት ጋዜጠኞችን እንዲፈቱ ሲል ዛሬ ባወጣው መግለጫ ጠይቋል። ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው እንዲሁም ዳዊት በጋሻውና አባይ ዘውዱን ለማስፈታት በምንጥርበት በዚህ ወቅት ሌላ እስር መምጣቱ የሚወገዝ ነው ሲሉም የኢህአፓ ፕሬዚዳንት እስሩን ኮንነዋል።
17: በሰላማዊ ትግል መታገልም አስቸጋሪ እንዲሆን የሚያደርግ ስለሆነ ተገቢ አይደለም። የታሰሩት እንዲፈቱ እየጣርን ባለበት ሰዓት ሌላ እስረኛ መፍጠር በእውነት በጣም የሚያሳዝን ነው። ስለዚህ ይሄ ድርጊት ተገቢ አይደለም፣ በጽኑ የምናወግዘው ነው። በአስቸኳይ እንዲፈቱ እንጠይቃለን።
14: ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኞችን እንደ አሸባሪ አድርገው መያዝ የለባቸውም ብሏል። ተገቢውን የህግ ሂደት የማግኘት መብታቸውን የሚያስከብር ፈጣን፣ ፍትሐዊና ግልጽ የሆነ ሂደት ማረጋገጥ አለባቸው ሲልም ጥሪ አድርጓል። ስለ ትናንቱ እስር ከፌዴራል ፖሊስ የህዝብ ግንኙነት ኃላፊ መረጃ ለማግኘት ያደረግኩት ጥረት ስልክ ባለመነሳቱ ማካተት አልቻልኩም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: አድማጮች፣ በዚሁ የሰለሞን ዘገባ እንግዲህ የዜና መጽሔት ዝግጅታችን አብቅቷል። በቀሪው ጊዜ ከሚቀርቡት ሳምንታዊ ዝግጅቶች ቀዳሚው ጤናና አካባቢ ነው። የችግኝ ተከላ ቁጥሮችና ለውጦች ይላል ርዕሱ። በአረንጓዴ አሻራ መርሃ ግብር በአንድ ቀን ጀንበር ከ800 ሚሊዮን በላይ ችግኝ በትናንትናው ዕለት ኢትዮጵያ ውስጥ መተከሉ ተነግሯል። የአፈር መሸርሸርና የደን መራቆት በከፍተኛ ደረጃ ከጎዳቸው ሀገራት አንዷ በሆነችው ኢትዮጵያ ዘንድሮ በአጠቃላይ 8 ቢሊዮን ችግኝ ለመትከል እቅድ ተይዟል። ለመሆኑ የተተከሉት ችግኞች በቂ ክትትል ይደረግላቸው ይሆን? የዕለቱ የጤናና አካባቢ መሰናዶ ይህንና ተያያዥ ጥያቄዎችን ይመለከታል። ለዝግጅቱ ሸዋዬ ለገሰ።
0: ጤናና አካባቢ።
18: የዚህ ዓመት የአንድ ጀንበር ተከላ መርሃ ግብር 800 ሚሊዮን ችግኝ ነበረ። ይሄ በትላንትና ሁለት ኦገስት 3 በእኛ በ27 ሰኞ እንደ ሀገር ያሳካ ነው ትልቅ መርሃ ግብር ነው።
11: ዶክተር አደፍርስ ወርቁ በኢትዮጵያ የአረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ አስተባባሪ። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምንሰነበታችሁ። ከ2011 ዓ.ም ጀምሮ በየዓመቱ የችግኝ ተከላ በመንግስት ደረጃ በይፋ የሚደረግ ዘመቻ ሆኗል። ኢትዮጵያ ውስጥ ከዓመት ዓመትም ተተከለ የሚባለው የችግኝ ቁጥር እጅግ ከፍተኛ ነው። ባለፈው ዓመት 7 ዘንድሮ ደግሞ 8 ቢሊዮን ችግኝ ለመትከል መታቀዱ ተነግሯል። የቁጥሩ መብዛትና የችግኞቹ የመጽደቅ ጉዳይ ግን ለብዙዎች አነጋጋሪነቱ የጎላ ሆኗል። ከባለሙያው ምላሽ ጠይቀናል። ለጥቂት ደቂቃ አብራችሁን ቆዩ። ኢትዮጵያ ውስጥ የአረንጓዴ አሻራ መርሃ ግብር ተግባራዊ ከሆነ ዓመታት ቢቆጠሩም በአንድ ጀንበር በሚሊዮኖች የሚቆጠሩ ችግኞችን የመትከል እርምጃው ከተጀመረ ግን ዘንድሮ 5ኛ ዓመቱን ያዘ። ባለፈው ዓመት 700 ሚሊዮን ችግኝ ነበር በአንድ ጀንበር መተከሉ የተገለጸው። ዘንድሮ ደግሞ 805.3 ሚሊዮን ችግኝ ትናንት መተከል መቻሉ በይፋ ተነግሯል። እንዲህ ያለው በአንድ ጀንበር በሚሊዮኖች የሚቆጠሩ ችግኞች ተከላ ባለፉት 5 ዓመታት ኢትዮጵያ ውስጥ በየዓመቱ የችግኞቹ ቁጥር በሚሊዮኖች እየጨመረና ከፍ እያለ ነው የመጣው። በኮሮና ወቅት ለተወሰኑ ጊዜያት ከመስተጓጎሉ በቀር ከየክልሉና የዘርፉ የሚመለከታቸው አካላት ጋር በመነጋገር አስቀድሞ እየታቀደ ችግኝ የመትከሉ ስራ በየዓመቱ መቀጠሉን በኢትዮጵያ የአረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ለዶይቼ ቬለ ተናግረዋል። ዘንድሮም በሁሉም ክልሎች እንደየቆዳ ስፋታቸው ባሏቸው የተመረጡ ስፍራዎች ችግኞቹ መተከላቸውና ያንን የሚያመላክቱ መረጃዎችም እንዳስተባባሪ እንደደረሷቸውም አስረድተዋል። ህብረተሰቡ በአሁኑ ወቅት በትጋት በችግኝ ተከላው የሚሳተፈውም የአካባቢው መራቆትና የአፈር መከላትን ብሎም የምንጮችን መድረቅ በራሱ መመልከት ስለጀመረ ነው ባይ ናቸው።
19: የኢትዮጵያ ገበሬ ደግሞ እስከ 8 ሰዓት እስከ 9 ሰዓት እስከ ማታ ድረስ ነው ትላንትና ዋና ስራ ተደርጎ። ትላንት እርሻ የለም፣ ትላንት ስብሰባ የለም፣ ትላንት እድር የለም፣ ትላንት እቁብ የለም፣ ትላንት ሰርግ የለም። የተላለፈው መመሪያ ይሄ ነው። ሰርጋችንም እድራችንም እቁባችንም የአንድ ጀንበር ተከላ መርሃ ግብር ነው። አፈር ነው የምናድንበት፣ ዛፍ ነው የምንጽበት፣ ብዛዮት ነው የምንመልስበት፣ ምግብ ነው የምንክልበት።
11: የዛሬ ችግኞች ነገ ለምግብነትም ሆነ ለጥላ የሚሆኑ ዛፎች ናቸውና መተከላቸው ብቻውን ተስፋ የመስጠት አይላለሁ። እንዲያም ሆኖ ግን ከችግኞቹ ቁጥር የተጋነነ ብዛትና ከዚህ ቀደም ከታዩ ተሞክሮች በመነሳት የመጽደቅና ለፍሬ መብቃታቸው ጉዳይ ጥያቄ የሚፈጥርባቸው ጥቂት አይደሉም።
19: ሰዎች ጥያቄ ቢጠይቁ ይሄ እውነት ይደረጋል ወይ ብለው ቢጠራጠሩ ምንም ቅር አንሰኝም። እንደ ባለሙያዎች ጀስቲፋይ ነው ለማድረግ የምንሞክረው በአንድ በኩል ከዚህ በፊት እንደዚህ አይነት ተሞክሮ ካለመኖሩ ጋራ ነው ዓለም ላይ። ነገር ግን እኛ እንደ ኢትዮጵያ ደግሞ ተሞክሮ አለን አምስተኛ አመት የተመላለስንበት ስራ ነው። በተለይ አንድ ጀንበር ተከላ መርሃ ግብር እንደ ብሔራዊ በዓል ቀን የሚጠበቅ መርሃ ግብር ሆኗል። አሁን ትላንትና ገበሬው ዘሆልዴ ሲተክል ነው ያለው። ተቋማት ሁለት ሶስት ሰዓት ላይ እየተመላለሱ ሲተክሉ ነው ያሉ የከተማዎቹ እንኳን ሳይቀር እና እኛ ደግሞ ከዛ በላይ እንደ ቴክኒክ ኮሚቴ አስተባባሪ አመቱን ሙሉ ያደረግነው ዝግጅት አንደኛ ክልሎችን በአንድ ጀንበር የባለፉትን አራት አመታት አፈጻጸምህን አቅምህን እይና በዚህ አመት ስንት ችግኝ ልትተክል ትችላለህ? ምን ያክል ሰው ልታሰማራ ትችላለህ? ያሰብከውን ችግኝ የምትተክልበትን ቦታ ቁጥርህን ያዝና ሄደ ኤክስዋይ ኮኦርዲኔት የጃይስ ባለሙያዎችን ተጠቅመህ ሼፕ ፋይል አንጣ። ያ ቦታ አፋር ውስጥ ከሆነ አፋር እከሌ ዞን እከሌ ወረዳ እከሌ ቀበሌ እከሌ ተፋሰስ ውስጥ ናት የምትለውን ነገር ማወቅ መቻል አለብኝ። ስለዚህ ይሄንን ዳታ አንጥዋል። በትላንትና ሁለት ተከላ የተካሄደባቸው እያንዳንዳቸው ከአስር ሺህ በላይ ሳይቶች ማለት ነው የኢትዮጵያ ካርታ ላይ የትኛው ቦታ ላይ እንደሚያርፉ ይታወቃል። ይሄ ደግሞ ቴክኖሎጂው ያመጣው ነው፣ ለዘመናት ሲሰራበት የነበረ ነው። በቃ ኤክስዋይ ኮኦርዲኔት የአንድ ቦታ ጂፒኤስ የሚባል መሳሪያ አለ። እሱን ይዘው ሄደው ልጆች መረጃ ይሰበስባሉ። ከዛ በኋላ ቦታ የት እንዳለች ይታወቃል፣ ስፋቷ ስንት እንደሆነች ይታወቃል።
11: ለየአካባቢውም እንደየፍላጎቱ የችግኙ አይነት እንደሚላክለት ቢገልጹም ከምንም በላይ በየትኛው ቦታ የትኛው ችግኝና ስፍራውስ ስንት ችግኝ ሊተከልበት ይችላል የሚለው በባለሙያዎች የተጠና እንደሆነም ነው አክለው የገለጹት። እንዲህ ያለው መረጃ የሚተላለፍበት ራሱን የቻለ የቴሌ መስመርም አለ ይላሉ ዶክተር አደፍርስ።
19: ዝርያ አይነት ይሄን ያክል ነው፣ የችግኝ ቁጥር ይሄን ያክል ነው ካልም በኋላ ለእያንዳንዷ ሳይት ደግሞ ሪፖርት የሚያደርግ ሰው ስልክ እንዲያያይዙ ክልሎች ይደጋል ማለት ነው። ለምሳሌ አፋር ውስጥ ያለች አንድ ሳይት ቢ የምትባል ቦታ 5 ሄክታር ናት። እቺ ሳይት ተተክላ ስታልቅ አዎ አስተክዬ ጨርሻለሁ ሲል ያዛ ቦታ ላይ የተመደበው ባለሙያ የክልል አመራር ሊሆን ይችላል። የክልል አመራሮች ሲቹዌሽን አቋቁሞ ነው በክልል ደረጃ ክልላቸውን ሲከታተሉ የነበረው ያ ባለሙያ ቴሌ በላከለት 699 የሚል ኤስኤምኤስ ሜሴጅ ይደርሰዋል። በዛ በኩል ያንን ቁጥር ለቴሌ ይልካል። የቴሌ ሰርቨር ውስጥ ከገባ በኋላ ነው ያ ቁጥር እኛ ጋር መጥቶ ሲቹዌሽን ሩም ውስጥ የሚገባው ማለት ነው። ሌላ ሰው ስለዛች ቦታ ሪፖርት ማድረግ አይችልም፣ ምክንያቱም የዛች ቦታ ኤክስ ዋይ ኮኦርዲኔት ከዚህ ልጅ ስልክ ጋር ስለተሳሰረ ማለት ነው። እዚህ ሪፖርቲንጉን በዚህ መልኩ ነው ያደረግነው። ሼፕ ፋይል አለን። በዓለም ደረጃ በፎረስትሪ ሳይንስ ውስጥ አንድ መሬት ሼፕ ፋይል ኖሮሽ ሄክታሩን አውቀሽ የቱ ጋር እንደሚገኝ አውቀሽ ምን እንደምትተኪበት ዝርያውን አውቀሽ ስፔሲንጉን ስንት አርገሽ እንደሱ ካደረግሽ በጣም ሳይንቲፊክ አፕሮች ነው። የፎረስትሪ ሳይንስ ይህንን ነው የሚለው።
11: ባለሙያው እንደሚሉት በአንድ ጀንበር በሚሊዮኖች የሚቆጠሩ ችግኞች የሚተከሉባቸው ስፍራዎች ተለይቶ የተመረጡ ናቸው።
19: እንደውም በሚገርምሽ ሁኔታ የአንድ ጀንበር ተከላ ሳይቶች በአብዛኛው የአፈርና ውሃ ጥበቃ የተሰራላቸው ሰዎች በብዛት ወጥተው ሊተክሉባቸው የሚችሉ ቦታዎች እንዲሆኑ ብለን ከሌላው የተከላ ቦታ ሁሉ ደግሞ ተመርጠው የተቀመጡ ሳይቶች ናቸው። እነዚህ ወደ 291,000 ሄክታር መሬት ማለት ነው። ኢትዮጵያ 100 ሚሊዮን ሄክታር ያላት ሀገር ናት። 112 ሚሊዮን ሄክታር ነው የኢትዮጵያ ስፋት። ከዛ ውስጥ ትላንትና እኛ የተከልነው 291,000 ሄክታር ላይ ነው። በጣም ትንሽ ነው የመሬቱ ስፋት። ሰው በጣም ትልቅ ስለሚያደርገው ነው እንጂ የገጠር ማህበረሰብ አንድ ግለሰብ 300 ችግኝ 500 ችግኝ ተክሎ ይውላል። የአረንጓዴ አሻራ መርሃ ግብር እንደ ኢትዮጵያ መዳኛ እንደ አፈሯ መዳኛ እንደ ግብርናው መዳኛ አርገው ጨብጠው ያዙ የክልል አመራሮች በመቶዎች የሚቆጠር ችግኝ ተክለው ያቃሉ። ይሄ ፎቶውን ምናምኑን ሴሪሞኒውን ትተውት በትክክሉ ስራ ውስጥ የገቡ ማለት ነው።
11: ችግኞቹ እንደታቀደው መተከላቸውንም ሆነ ያሉበትን ደረጃ በየጊዜው የሚከታተሉበት መስመር እንዳለም የአረንጓዴ አሻራ መርሃ ግብር የቴክኒክ አስተባባሪው ገልጸውልናል። ለዚህም በየሳምንቱ አርብ ከኢትዮጵያ የደን ልማት ዋና ዳይሬክተር እንዲሁም በግብርና ሚኒስቴር ውስጥ የተፈጥሮ ሀብት ሚኒስትሩ ከሁሉም ክልሎች የደንና የአካባቢ ጥበቃ ባለሙያዎች ጋር በማለዳው ከአንድ ሰዓት ላላነሰ ጊዜ ውይይትና የመረጃ ልውውጥ እንደሚያደርጉም ዘርዝረዋል። በተመሳሳይ ሰኞም ይህንኑ መሰል የግምገማ ዘገባ እንደሚያቀርቡ፣ በዚህ ተግባር ወደኋላ የቀረ ክልል ካለ ምክንያቱ እንደሚጣራና መፍትሄ የማፈላለግ እርምጃዎች እንደሚኖሩም አስረድተዋል። የአዳዲስ ችግኞችን ተከላ ከማፋጠን ጎን ለጎን ከዚህ ቀደም የተተከሉት እጣ ፈንታ ሌላው አነጋጋሪ ጉዳይ ነው። ዶክተር አደፍርስ በተለይ በአንድ ጀንበር የሚተከሉ በሚሊዮኖች የሚቆጠሩ ችግኞችን የሚከታተሉበት ስልት እጃቸው ላይ መኖሩን ነው የሚናገሩት።
19: አዎ፣ ክትትል እነዚህ አሁን ያልኩሽ በተለይ በአንድ ጀንበር ተከላ መርሃ ግብር እስካሁን የተከል ናቸው። ለክትትል በጣም አመቺ ናቸው። ለምን መሰለሽ? ኮምፒውተራችን ላይ እናያቸዋለን የቱ ጋ ናቸው ሳይቶቹ ዋይ ኮርዲኔት ያልኩሽ ስላለ ማለት ነው። የጂአይኤስ ባለሙያዎቻችን አሁን ጥናት ሁሉ አድርገናል በተወሰነ መልኩ ማለት ነው። እነዚህ በአንድ ጀንበር ቀደም ብለው የተተከሉ በአጠቃላይ በአረንጓዴ አሻራ መርሃ ግብር ከ2019 በፈረንጅ ጀምሮ የተተከሉት የኢትዮጵያ አረንጓዴነት ላይ ለውጥ እያመጡ ነው ወይ የሚለውን ነገር የሚገርምሽ በጣም ተስፋ ሰጪ ነው። ሸዋ እያየን ያለ ነው። ለምሳሌ አሁን በእኛ በስፔስ ሳይንስ እንግዲህ የጂአይኤስ ባለሙያ ነው። ይሄ ሳተላይት ማፕ የሚጠቀም የሀገሪቱን ካርታ የሚያዘጋጅ ባለሙያ የተሰበሰበበት ነው። እነሱ ሊድ ያደረጉት አንድ ጥናት ያጠና ነው። እስቲ የአባይ ቤዚንን ለብቻው ይዩልን፣ የአዋሽ ቤዚንን ለብቻው ይዩልን። በረሃ እየሆነ ነው እየሄደ ያለው ወይስ እንደ አረንጓዴነታቸው እየተመለሰ ነው? ያገኘነው ዳታ እጅግ የሚያበረታታ ነው።
11: ኢትዮጵያ 32ኛው ዓለም አቀፍ የአየር ንብረት ለውጥ ተከታታይ ጉባኤን ለማስተናገድ ጥያቄ ያቀረበች ሀገር ናት። በተከታታይ ያካሄደቻቸው የብዙ ሚሊዮኖች ችግኝ ተከላ ለዚህ ጉባኤ ራሷን የምታሳይበት እንዲሆንም ታስቧል። ለዚያም በመጪው ዓመት ከሚሊዮኖች ወጥታ ወደ ቢሊየን ችግኝ ተከላ ከፍ ማለት ታቅዷል። ሐሳቡ የማይጨበጥ ሊመስል ቢችልም አይነቀፍም። በተለይ እንዲህ የዝናብ መስተጓጎል በሚደጋገምበት አጋጣሚ ደን ዝናብን በመሳብ አካባቢ በድርቀት እንዳይጎዳ እንደሚረዳ ይታሰባል። በጎርጎሮሳዊ 2023 ዓ.ም የወጡ መረጃዎች የኢትዮጵያ የደን ሽፋን ከነበረበት የ17.2 በመቶ ወደ 23.6 በመቶ ከፍ ማለቱን እንደሚያመላክቱ ነው ባለሙያው የገለጹልን። አድማጮች ለሰጡን ማብራሪያ ባለሙያው እናመሰግናለን። ለመሆኑ በየአካባቢያችሁ

0: ከሚቀርበው ከዚህ ዝግጅት ጋር መልካም ቆይታ።
1: አውሮፓና ጀርመን
2: አዲሱ የአውሮፓ የስደተኞችና ፈላሲያን ደንብ ከሰኔ 5 ቀን 2018 ዓ.ም ተመረተ ጀምሮ በ7ቱም አባል አገራት ተግባራዊ መሆን ጀምሯል። የአውሮፓ የጋራ የስደተኞች ደንብ የጸደቀው እንደ አውሮፓ አቆጣጠር በ2024 ዓ.ም ቢሆንም በአባል አገራት ምክር ቤቶችና በአውሮፓ ፓርላማ ጸድቆ በስራ ላይ መዋል የጀመረው ግን ሰኔ 5 ቀን 2018 ነው። ደንቡ 10 አንቀጾች ያሉትና የአውሮፓን ደንበር የማስከበርን የስደተኞችንና ፈላሲያንን አቀባበልና ተገን አስተጣጥን የአባል አገሮችን ኃላፊነትና ግዴታን የሚደነግግና ከሶስተኛ አገሮች ጋርም በስደተኞች ጉዳይ ስለሚኖር የሥራ ግንኙነት የሚያትት ነው። የዚህን ካለፈው አርብ ጀምሮ በ27ቱ አባል አገራት ተግባራዊ መሆን ጀምሯል የተባለውን የአውሮፓን የስደተኞችና ፈላሲያን ደንብ ትርጉምና ይዘት፣ ዓላማና ፋይዳ፣ ስጋትና ፈተናዎች የዛሬው የአውሮፓና ጀርመን ዝግጅት የሚቃኝ ይሆናል። አብራችሁን ቆዩ። የአውሮፓውያኑ 2015 እና 2016 ዓመታት የአውሮፓ ህብረት በስደተኞች ተጠቅልቆና ተደናግጦ የነበረበት ወቅት እንደነበር የሚታወስ ሲሆን በ2015 ዓ.ም ብቻ 1.01 ሚሊዮን ሰዎች በህገወጥ መንገድ በባህር ወደ ህብረቱ አገሮች እንደገቡና 1.3 ሚሊዮን ሰዎች ደግሞ በህጋዊ መንገድ የጥገኝነት ጥያቄ ማቅረባቸው በልዩ ልዩ የአውሮፓ የስደተኞች መዛግብት ውስጥ ተሰንዷል። ከዚያም ወዲህ ቢሆን በህገወጥ መንገድ ወደ አውሮፓ የሚገቡ ፈላሲያንና ስደተኞች ቁጥር ብዙም እንዳልቀነሰና የአውሮፓ ህብረት ዋና ችግር ሆኖም እንደቀጠለ ነው የሚታወቀው። ወደ አውሮፓ የሚገቡ ስደተኞች ቀንሷል የተባለበት ያለፈው ዓመት 669,365 ስደተኞች አዲስ የስደተኝነት ጥያቄ እንዳቀረቡ ነው የተመዘገበው። ይህ ከ2015 ጀምሮ የቀጠለው የስደተኞች ወደ አውሮፓ በብዛት መግባት የአውሮፓ ህብረት ሀገሮችን ማህበራዊና ፖለቲካዊ ስርዓትን ያናጋ፣ የህብረቱንም አንድነት ጥያቄ ውስጥ ያስገባ ክስተት ሆኖ ቆይቷል። ህብረቱ እንደዚህ አይነቱ ችግር ሲያጋጥም ሊቋቋም የሚችልበት ስልት ያልነበረውና የአባል ሀገራቱ አቅምን ብቻ ሳይሆን ፖለቲካዊና ኢኮኖሚያዊ ስሪታቸውም የተለያየ መሆኑ በየሀገሮቹና በህብረቱ ደረጃም የተፈጠረውን ችግር ውስብስብ አድርጎታል። የአውሮፓ ህብረት ይህን አባል ሀገራቱን የከፋፈለውንና የህብረቱን አንድነት ጥያቄ ውስጥ ያስገባውን የስደተኞች ችግር ለመቋቋም የሚያስችል የጋራ ስልትና ፖሊሲ ለማዘጋጀት ደፋ ቀና ሲል ቆይቶ ከብዙ ጊዜ ክርክርና ውይይት በኋላ በ2024 ዓ.ም ይህን ባለፈው አርብ በስራ ላይ መዋል የጀመረውን የህብረቱን የስደተኞች ደንብና መመሪያ አጽድቋል። ላለፉት ሁለት ዓመታትም ህጉ በሙከራ ደረጃ ቆይቶና አባል አገራቱም ህጉን ተግባራዊ ለማድረግ የሚያስችላቸውን ዝግጅት ሲያሟሉ ቆይተው ካለፈው አርብ ጀምሮ በሁሉም አባል አገሮች በስራ ላይ እንዲውል ተደርጓል። የአውሮፓ ህብረት ባለሥልጣናት ይህ ደንብና መመሪያ ህብረቱ ከስደተኞችና ፈላሲያን አያያዝና አስተዳደር ጋር የተያያዘውን ውስብስብ ችግር በመፍታት በኩል የነበረበትን ክፍተት የሚሞላና አባል አገራትም ኃላፊነትና ግዴታቸውን እንዲወጡ የሚያደርግ እንደሆነ ነው የሚናገሩት። የአውሮፓ ፓርላማ ፕሬዚዳንት ወይዘሮ ሮበርታ ሜሶላ ህብረቱ ይህን ህግ ወደ ስራ በማስገባት ከስደተኞች ጋር በተያያዘ ያጋጠመውን ዘርፈ ብዙ ችግር በአስተማማኝ ሁኔታ ሊፈታበት እንደሚችል ያላቸውን እምነት በመግለጽ
3: promised a new system that is fair with those eligible for protection, that is firm with those who are not.
2: ተገን ለሚያስፈልጋቸው ስደተኞች ተገን እንዲያገኙ፣ ተገን ለማግኘት ብቁ ያልሆኑት ደግሞ በትክክል እንዲስተናገዱና በክብር እንዲመለሱ፣ የሰው አዘዋዋሪ ወንጀለኞችን መረብም እንዲበጣጠስ የሚያደርግ ነው ብለዋል። የአውሮፓ ኮሚሽን የአገር ውስጥና የስደተኞች ኮሚሽነር ሚስተር ማግኑስ ብሩነርም የአውሮፓ ህብረት ለመጀመሪያ ጊዜ ጥብቅና ሚዛናዊ መመሪያ ያዘጋጀ መሆኑን የተናገሩት ሚዛናዊና ጥብቅ የሆነ አዲስ ህግ አዘጋጅተናል። የአውሮፓን ደንበር ለመጠበቅና ለማስከበር፣ የደንበር ቁጥጥሮችን ለማጠናከርና የስደተኝነት ጥያቄዎችን በፍጥነትና በፍትሐዊነት ለማስተናገድ የሚያስችል አውሮፓዊ ደንብና መመሪያ ተዘጋጅቶ በስራ ላይ ሲውል ይህ የመጀመሪያው ነው በማለት መመሪያው ማሻሻያዎችንና ሁሉንም አይነት ህጎችን ያቀፈ መሆኑን አስታውቀዋል። አዲሱ ህግ አባል መንግስታት በደንበሮቻቸው አስፈላጊውን ማጣራት እያደረጉ የተገን ጥያቄ አይገባቸውም የሚሏቸውን በመመለሻ ካምፖች በማቆየት ወደ ሶስተኛ ሀገር መላክ የሚያስችላቸው ነው። ስደተኞች እንዲመለሱ የሚገደዱት ወደ መጡበት ሀገር ወይንም ከህብረቱ አባል ሀገሮች ጋር የሁለትዮሽ ስምምነት ወዳደረጉበት ሶስተኛ ሀገር ሊሆን ይችላል። ይህ ስደተኞች

0: ከአባል ሀገራት ውጪ በሚገኙ ካምፖች ማቆየት ወደ ሌላ ሶስተኛ ሀገር የመላኩ አሰራር እንደ ስዊድናዊ የአውሮፓ ፓርላማና በፓርላማው የወጋት ባቂዎች ቡድን አባል ሚስተር ቻርሊ ዌይነርስ አስተያየት የስደተኝነት ጥያቄያቸው ውድቅ ሆኖ ግን በህብረቱ ሀገሮች በህገወጥ መንገድ እየኖሩ ያሉትን ለማስወጣት የሚያስችል ነው። በአጠቃላይ ይህ በአስር አንቀጾች የተከፋፈሉ በርካታ ህጎችን የያዘ እንደሆነ የሚነገርለት አዲሱ የስደተኞች ህግ የህብረቱን ደንበር የሚቆጣጠርና የሚያስከብር ትክክለኛና ወጥ የተገና አሰጣጥ ስራን የሚተገብር ደረጃውን የጠበቀ የስደተኞች አቀባበልና መስተንግዶ እንዲኖር የሚያደርግ አባል ሀገሮች ኃላፊነትና ግዴታቸውን እንዲወጡ የሚጠይቅና የሚያስገድድ እንደሆነ ነው የሚነገረው። ከሁሉም በላይ ግን ህጉ የስደተኝነት ጥያቄያቸው ውድቅ የሆነባቸው አመልካቾችን ከህብረቱ ውጭ ባሉ ካምፖች የማቆየትና ወደ ሶስተኛ ሀገር የመላክ መብትን ለአባል ሀገሮች መንግስታት እንደሚሰጥ ነው የሚታወቀው። ሆኖም ግን ይህ ህግ ፍትሐዊነት የጎደለው ህብረቱ የተቀበላቸውን የስደተኞችና ሰብአዊ መብቶች የሚጥስ የአውሮፓንም የስደትና ፈላሲያን ችግር ማቃለል የማይችል ነው በሚል በብዙዎች የተተቸ ነው። ይህም ሆኖ እንኳ ሁሉም አባል ሀገሮች ህጉን በተባለው ልክ ለመተግበር ዝግጁ ናቸው ማለት እንደማይቻልና አንዳንዶቹም ለምሳሌ ሃንጋሪና ስሎቫኪያ ህጉ የሚጠይቀውን ከደቡቦቹ አባል ሀገራት ስደተኞችን በመቀበል ጫናን መጋራትን ወይንም የተወሰነ የገንዘብ ክፍያን መክፈልን እንደሚቃወሙ ከወዲሁ ተገልጿል። የአውሮፓ ፖሊሲ ጥናት ማዕከል ባልደረባ የሆኑት ሄሌና ሃነን እንደሚሉት
1: Beyond the question of whether there is sufficient political will
0: ህጉን ለመተግበርና ለማስከበር ከሚያስፈልገው የፖለቲካ ፈቃደኝነት በላይ አገሮች ህጉን ተግባራዊ ለማድረግ አስፈላጊውን ዝግጅት አድርገዋል የሚለው አይነተኛ ጥያቄ ነው። የአውሮፓ ፓርላማና በፓርላማው የሶሻሊስቶችና ዴሞክራቶች ቡድን አባል የሆኑት ጣሊያናዊቷ ወይዘሮ ሲሲሊያ አስትራዳም ህጉ አውሮፓ የቆመላቸውን እሴቶችና መርሆች የሚጥስ ነው ባይ ናቸው። የተመላሽ ስደተኞች ማቆያዎች እስር ቤቶች ሊባሉ የሚችሉ እንደሆኑና ወደ ሶስተኛ አገሮች የሚላኩ ስደተኞችም በሁለትዮሽ ስምምነት ላይ የተመሰረተ እንጂ የተመላሾቹን ሰዎች ደህንነትና መብት ዋስና የሚሰጥ እንዳልሆነ ነው የሚናገሩት። በፈላሲያንና ስደተኞች ላይ ተመራማሪና ባለሙያ የሆኑት ወይዘሮ ሻና ታባክ ደግሞ ህጉ የተዘጋጀው ቀደም ሲል የነበሩትን የፍልሰትና ስደት ምክንያቶች መሰረት አድርጎ እንጂ በአሁኑ ወቅት ዋና የስደትና ፍልሰት ምክንያት የሆነውን የአየር ንብረት ለውጥን ከግምት ውስጥ ያስገባ ባለመሆኑ የሰዎችን ፍልሰት ሊያቆምና የአውሮፓንም የስደተኞች ችግር ሊያቃልል አይችልም በማለት ነው የሚከራከሩት።
1: When we look at the EU policy, we realize that the policy was designed in response to real challenges exposed by previous migrant flows to the EU.
0: የአውሮፓን ፖሊሲ ስንመለከት ፖሊሲው የተዘጋጀው ቀደም ሲል ለምሳሌ እንደ አውሮፓ አቆጣጠር በ2015 ዓመተ ምህረት ተከስቶ ለነበረው የስደተኞች ቀውስ መልስ ለመስጠት እንጂ በአሁኑ ወቅት በአየር ንብረት ለውጥ ምክንያት የደረሰ ያለውን የሰዎች መፈናቀልና ስደት ከግምት ውስጥ አስገብቶ አይደለም በማለት ችግሩን ለማቃለል ይልቁንም ከአየር ንብረት ለውጥ ጋር የተያያዙ የልማት ፕሮግራሞችን ማቀድና መተግበር የሚያስፈልግ መሆኑን አስገንዝበዋል። በመሆኑም ባለፈው አርብ በስራ ላይ መዋል የጀመረው የህብረቱ የስደተኞች ህግ መንግስታት ስደተኞችን ወደ አውሮፓ እንዳይገቡ በሁሉም ዘዴ በመከልከልና ሊገቡ ከደንበር የደረሱትንም ሆነ የገቡትን ደግሞ ወደማያውቁት ሶስተኛ ሀገር ጭምር መላክ እንዲችሉ የሚፈቅድ በቀኝና ስደተኛ ጠል የፖለቲካ ድርጅቶች ግፊት የወጣ እንደሆነ ነው በሰፊው እየተነገረ ያለው። ሰዎች ሊፈናቀሉና ሊሰደዱ የሚችሉባቸውን አስገዳጅና ገፊ ምክንያቶችን ያለማከለ ፖሊሲ የስደተኞችን እንግልትና ስቃይ ከሚያባብስ በስተቀር በምንም አይነት ቢሆን ስደትን ሊያቆምና አውሮፓን በስደተኞችና ፈላሲያን ምክንያት አጋጥሞኛል ከሚለው ችግር ሊላቀቅ እንደማይችል ነው በተለይ የመብት ተከራካሪ ድርጅቶችና አንዳንድ ፖለቲከኞች ጭምር አጽንኦት ሰጥተው እየተናገሩት ያለው። አድማጮች፣ በዚሁ አዲስ ወደ ስራ በገባው የአውሮፓ የስደተኞችና ፈላሲያን ፖሊሲ ላይ ያተኮረው የአውሮፓና ጀርመን ዝግጅታችን ያበቃል። ጤና ይስጥልኝ።
2: ይህ ዶቼ ቬለ ዲደብሊው ነው። አሁን እነሆ አርዕስተ ዜናው። ሱዳንን ከኢትዮጵያ ጋር በሚያዋስነው የሴቲት ወንዝ ውስጥ 15 የትግራይ ተዋጊዎች አስከሬን መገኘቱን የሱዳን የሕክምና ባለሙያዎች አስታወቁ። ሐኪሞች እንዳሉት ሌሎች የቆሰሉ የትግራይ ተዋጊዎች ሱዳን ሆስፒታል ውስጥ እየታከሙ ነው። የኢትዮጵያ መንግስት ጦርና የህወሓት ተዋጊዎች አዲስ የገጠሙት ውጊያና የውጊያ ዝግጅት ሰላማዊ ሰዎችን ለከፋ አደጋ እንደሚያጋልጥ አምነስቲ ኢንተርናሽናል አስጠንቅቋል። ዩናይትድ ስቴትስ እና ኢራን የሚያደርጉት ድርድር አግባቢ ውጤት እያሳየ መሆኑን አደራዳሪዎችና የአሜሪካ ባለስልጣናት አስታወቁ። አንድ የአሜሪካን ባለስልጣን የሆርሙዝ ወሽመጥ ነገ ሊከፈት እንደሚችል አስታውቀዋል። ሌሎች ግን የባለስልጣኑን አባባል አላረጋገጡም። አርስተ ዜናውን ነበር ያሰማችሁ አድማጮች። ዝግጅታችን እንግዲህ ወደ ማብቃቱ ነው። ደህና አደሩ።